ግላዘውር ክረንቱ ፈረስካምዶኒ ተመን ከሪያ ካሱ የሁቱ አዳታይዴ ስሮ ፈረስካም ሽማዴን አንዴ ለቱ የችዳራምዶኒ ኮንኮሜማ ስሮ ናሽናል ቢሪ ኦፍ ስታቲስቲክስ የማዳ ውኔ ሼንዳው ሰሮ ተመንዶ ክንዳዌ ፌትር የሞታሌንም አሬዳ ተመንጎና ጋዝዶኒ ሞታሌንም አሬዳ ተመንጎና ኩራዴማ ጋዝዶኒ ብርጀታ የማዳ ሼንዳው ተመንጋዳር ውኛ ፉርፈርኘ ካሱዶ ቸንጅኩናዶ ለኛ ናዶኒሺ ዳላዶለዶ አሜሪካ አድ ክላይን ካራ አውን ዳውሶሮ ሻ ካሱን ካራ ኩራዴማ ሴፋዶለዶ ብላማሽ አላማና ቻርሶ ኬሜሩንሶ ኒጀርሶ ኩራዴማ ኮትኖሶ ሴንትራል አፍሪካ ሶ ገደገብስና መዛር ሺያይ ክላይን ካራ አውን ዳውሶሮ ሻ ካሱ ዘይና ኩራዴማ ሪያልዶኒ ለድ ሳውዲ አረቢያ ሺያይን ዳውሮ ሻ ካሱ ዘይና ካራ ኩራዴማ ሳናዶኒ ክላፉና ዶ ኮኝ ነንድሮ ዲዮልዋይ ማናዳ ፈርምኘ ነንዴ ሳናሽ ማላን ረብዱያ ነንዴ አንድሮ ተመንዶ ከሪያ ካሱ የማዳ ለተርንዶ ያ ቦየንትሮ ክንቱ ሺ ችዳራምዶኒ ኮንኮሚ ማለርዴ ማችሮ ናሽናል ቢሪ ኦፍ ስታቲስቲክስ ማዴ ሼፉት ዶኒ ተመንዶ ክንዳ ፌትሬ ሞታይ ለንም አሬ አዳ ተመንድና ያ ሺ ክንዳ ፌትሬ ሞታ ለንም አሬ ሊታንዝ ፈላድ ፉቱ ችዳራም ሽማሬ ቻ ተመንድና ያ ቻኔራ ዱፈሊን የርኡን ፊላሬን ልኮ አራክን ከወዶ ፊን ልኮ ኡናር ሻ ተመንጎኖ ኩራዴ ማሺ ናዶኒ ፋቶ አላዶኒ ካሱዌ አዎ ካሱዶኒ ፋቶ አክንዳዊ ካሱዶ ሶሮ ኮርኮሬሮ ማለ ወቱማ ሺክንዳ ፌትር የሞታለን አሪያ ጉልትና ማር ሌታን ፈላር ና አላቶላን ዱፈሊን የር ኢንዲን ፒላርን ያር ሰላዲን ኩራዴማ ና አላን ዱፈሊን የር ያክን ያር ቻ ሰላዲን ነካሽሩ ሽሩ አዴማ ሺ ጋስ ዶኒ ሞታለን አሪ አድ ፉት ዶኒ ችዳረም ጉልትና ማ ኤንቢኤስ ደቻ ተመንድና ያ ሌታን ፈላር ሻኔራ ዱ ኢንዲን የር ኢንዲን ፒላርን ሎኮ ቲሎን ከወዶ ፒላር ሎኮ ዲውና ረቻ ተመንጎኖ ኩራዴማ ሶሮ ፈረስከም ሽማሬ ከሰረንጀን ቻይዴ ፈቷላዶኒ ክንዳዊ አው ካሱዶኒ ሱሮ ኮርኮሪሮ ማዶ ወጁ ማር ኦል ወትሮ ወሎነማ ሺ ክንዳው አው ጋዝዶኒ ሺ ሞታለን ማሪያድ ሻፎቱ ሰላዲኒ ያ ቻነራዱ ፈሊን የርላሪን ሶኩራዴ ማነራዱ ኢንዲሶሮ ቻ ሰላዲኒ ካሽሩ ኩራዴ ማሺ ጋዝዶኒ ብሪ ደተማሽሮ ኤልፒጂ ሰማዶ ወቱማ ሺ ቺዳንዶኒ ኮንኮሚ ኤንቪኤስ ደፉት ቻ ተማንድና ያ ታናሶ ክራውዶኒ ሺ ሽሮ ፓይፕ ኬጅ አው ቢን ክራውዶኒ ነንጋም ኡ የማጉልትና ማለ ወቱማ ቺዳራም ሽማዴ ሻፉር ተመዝናር ቻኔራ ዱኡስኩን የርቱሉሪ ኔራ አራካ ኩራዴማ ከወዶ ፊላሪ ልቆ ያክናሮ ሻ ተመንጎኖ ኩራዴማ ናዶኒ ሺ ክረው ዱፐልፖሎ ወቱማ ሺ ክረው ዶፐል ጋዝዶኒ ብሪድ ተማር ሽማ አላማና ተመኖ ኔራ ዱፈሊን የርቱሉሪን ኔራ ፊደን ልቆ እንዲናሮ ሻ ሰለዲና ካሽሩ ዳጅኩሩ ፈርኔ ካሱዶ ቸንጅኩና ዶ ሌማ ናዶኒ ሺ ዳላሎ ዳ አሜሪካ ይፈላድ ፉቱቻ ካዙዛና ያ ሻኔራ ዱፈልን የሪያክን ፊላሪን ሎኮ ላሪንዞ ኩራዴማ ዱፈልን የሪያክን ፊራክን ሎኮ ኦንትሮሻ ሰለሰለዲና ካሽሩ ኩራዴማ ሲሴፋዶ ለድበላ መሻላማና ቻርሶ ኬሜሩንሶ ኒጀርሶ ኩራዴማ ኮትኖሶ ገደቀፍናንዳሮ ወቱማ ሲሴፋዶ ጫካፈላድ ሻኔራ ዱ ኢንዲን የሪያክን ፊላሪንዞ ኩራዴማ ዱ ኢንዲን የሪያክን ፊላሪን ሎኮ አራክን ቶሮሻ ሰለዲና ካሽሩ ኩራዴማ ሺ ሪያል ዶኒ ለድ ሳውዲ አረቢያ ይፈላል ወቱማ ሽሪያል ፈላድ ሻኔራ የሪያክን ፊራክን ለኮዲዮን ከወዶ ፊንዳር ሻሰራዲና ካሽሩ ክርንቱ አድሽማ አውደን ካዙ ቸንጅ ኩናይ ነንድሮ ፈንዴ ኩዴና ኩራዴ ማቺ ዳረምዶኒ ኮንኮሚ ማለር ዴ ማሽሮ ናሽናል ቪሪ ኦፍ ስታቲስቲክስ ማዴ ሼፉት ዶኒ ተማንዶ ክንዳ ፌተር ሞታሌን አሬዳ ተማንድናዳ ጋዝ ዶኒ ሞታሌን አሬዳ ተማንድናዳ ኩራዴ ማ ጋዝ ዶኒ ብሪጅ ተማዳ ሼ ተማንድና ማዳ ነንድሮ ፈንዴ ኩራዴ ማ ልብኝ ኩዴናው ያጂ ሐራሚ ክንቱሶ ካውዶኒ ፈረስ ከምሽማዴ ሳና ዝከላፉና ዶ ኮዙ ነንዴነ ቦኑ አንድሮ ተመንዶ ሽክንዳ ፌትሬ ሞታሌንም አሪያዳ ቦየኑ ይዶ እንዳለኘ ፍላይ አዳ ክርኘ ሽሮ